0: አሎ አሎ
1: ሚሪ ወስታቶ
0: አማሁሩ
1: ዝናሪ ሰፈሩ
0: አዱ ስናባሪ ኩሙሶ ዝጆሮርጊ ዘባና
1: ያትኩስ አማሪካ ቡምብሪት ዱንዲ ክሪክሬስ ጆቲ ተንሙ ታንጓንቴ ወስ
0: ኤጎ
1: ከዲዲ ቡባራሬም ዚያኮሪ
0: ኮሊ ዶ ማጂክ
1: ዳሙ ክሪቴሮ ጂተና ኮንግሬቲ ኢትሮ ጂተና ማክሮ ቴሙ ታምቡ ክሪቴሮ ጂት
0: ሳዋ ሳዋ